0: 마글린 천나가 처리와진 듣고 드기라고
1: 오예 오예
0: 야티나 멘테다가 출연 천들라 님버가 세셔티나 니코카디모
1: 오예
0: 야
2: 샬라티냥타 차초냐미 히티쇼 세히토 야나 진짜
0: 야다 드티난건 형님이냥 근족 분안바디나 참드니가 추 Варнанчинчи поняли гэ ленцэндинага дэгунчи тумэр годжи юнуглэгчи элба сонымжагэ дорыг тапи тэнэ сэргунуга мэнлэндэ чуцхмагэ нямчикэ сэнжинан жуйгэл

야 저보 청청처 담질인데 많이 녹은 거나 저보 청청치 티바가 세고 논데 정치 우거 다 스카실 형스톱 쟁거 로지거 회침만나 서즈 청티가 멍이 서즈가 청티가 멍이 노 정말게 서울에히 통화마가 린츠나 아직 저보 청청청만 서울이 셋당하지 저보 청청추이나 에요거 제 티바가나 아지츠나 말라리와가 청티가 멍리 야, 내가 다시 담질로 주이고 티바가그 터덩덩이 쉬라용고리 라브니 세르와그 샤라시어소 님그 심진 정매바즈 서요노르기다 그르게세마 쥬바 첸보즈그시리 어득바시그 조그 찰라다 니퍼드 치드고그 도땅스 Tanita, kirgi chi jong jo ge dhamba chikpo siri. Shuk yanmir kengma nga shtachul yi yinu ge thara. Sacha yishuk dina, aji marpa lozawi mangchak hinda chino ge shenge. Ki, aji daga shiabla wotigde chi lob jo ge sintag jatangse. Aji marwa ge tipa ganda chi dalpa chini, lob jo nga shtonji chini. Дима цэгэ, гэргэна голосым гарвазгэну хи юнара. Кэргэ, дэгба чэну гэрсэнгэ, дэгжэбдэ дэгэндэгбэ чэла. Сэ данман дурдэла чэжэбэ кэнва аргэтхузгэ вжэнгэ чэгэс. Тумэр, жэбкэнгэ гаэв дэмбэр жэнгэ тэзэс. Дэмбэ зэна, чэбэ чэнчэн цэнмагэ сауэрэ гугасэ. Дэмбэ зэна, Кошкурте. Типагагы садосго арынгы арчава кредатыңи кварцы.

동근데 스탄 말가 너츠근능니 어응원바그 사탕네 넘나 영마나 크게 정마그 다이 진우거다 스탄 말가 까빠스근능아 홍송나 있나 영나 크게 집티능아 지기 어르드글은 그르쳐 송나 있나 저거그 등 잡진나 잡진 크르그세마 흐트근홍즈흐지리 등 잡진 잡진 크르가 심득제 채워송스 돔근 코릉 지그버 탕즈가워송느이나 아르가발랑 임 더즈리 아릉시마릉 소그욕 Чугбу рэйшиг гарсун чамилда жарвана. Дасыл чугбуны нэгтэндар чи хцачин шигин ба хэсэл. Домгэн гарсун махиви гандар. Цэгэг ржинд домгэнг зангча ила джанжин юг. Олун иг бэй габс. Олунги арги кун чум-чум дэгэл. Цэгэ сэмс. Гэдэ домгэн гамда юна чи марун. Кэ... ngārgi kūng shāmur shtōngi shī shī zhān. Cīgā gā rūgū zhūvī shtā.

0: 안데 잠지 캠팡카 니트케 마르 마르토 엄청 아크게 참게지 샤슘디나 하르트크 신칸 그 담무그 마나즈 인터나 다치르튼 그 루스은 그 옌자 루치 멩그 아티크 좀지 그 참체도 그때 전에 촌나 메체크 아다롱 그 가챵 제나 축 다니 여름 바스 바모 인동지나 아 딱 공리시 군고 그게 안데 잠지 캠 마레 아니 트 캠 마레 다니 하르트크 신칸 마르토 엄청 아크게 참게기 샤슘디나 시욕 Tan damuz ke manaza tsomjina ta chertang kge los meng di ge tsomjik tang gnyer gchil yangna chapsu che ngcha dok de chona chona me tsek ta ngchen ke jena chok tuk ge jena de ngni tong mush ata kong kong de zo yintong jina ata tkhin jik ke tang de yo ke ata ke ni tung ge cha chum ge tan kera de ni ni mang de ni ke jena ni che chim chok ti kur ge cha chum ge jin hir de ni ke jena mer ka che ge tan de mu ge tim ge chi sha chu de zam zig tang jing ge de ni de mu ge sha chu na shi tang na ata ngni de mu na ka sim chi chu ge nyang ka ha jing chi ge ta re re jin tu she na chi gin tong jina ata tong kha ma mo chin tim je ke ni tum cha chim chi don chim ja tang ni ge tan ke ge ta ra ta me ge tang zam zi gang tang gang zi yin rong ta shi jie yin na shu yang na a jie kong shi ge de ke tang zam zi me ge su tang ngan zi xi de tang ta rang jie ge a da kong gang cha na shu yang na sa kong de jie la ke ge no pa de dang dang na de de chi tang ge a jie ke la jang ge xi nu ge ng ni de ku de zhe ke ta ng ni de zu zhe song na a ta chi tang ge a ta chim ge xia chu ban ken ke ge a ta ci zu mi chi na yang na lu chi yang ge de ke zu mi ge chim che de ku de jie na shu ke 아 뜨크가 니만 동무시 다 니만 니빠 모두 인지나 동화만 뭐 좀 이제 그 니좀 자튼 그 돈소 자튼 쓴 그 땀 그게 되나 다 제크 카트 땅 연아 제크 직질라 도록 동주 뜨도 그때 그게 잠직 땅 진고 연아 띠는 없이게 되던 참게 샤쇼도 그때 빼나 다 쳤던 그 아제 그 카트 동의 능인도 그때 쪽이 그러니까 하친 거 진이 땀 먹으시 게디 능인도 좀 접송나 아 다 니속함 그게 아다지나 참게지 샤촘 되는 거다 고니 등 얘는 참게지 샤촘 들라 톰비 니와 단은 되는 없이 고누가 남질 수고 뜻도 그때 그때든 참체 먼저서 그 아름바송 리리즘트 아름바 동원이지나 다 니속 좀 그때오이나 죽고 얘는 능니 그다 그가지나 하친 거 지나 다 쳤던 거다 치좀 얘는 로치 양그 디그 좀지 그 참체도 그때 지나 죽고 대는 바 동원무시 아름바 니와 뭐 인도지나 아다 그게지나 니속 좀 그때오 마르 ата мэнэм цэкэ к нэгнира хачэн тэмэ жимут мар омчэн аджэк катэ гы ата тэмгэ чэшэм дина к хэртэк гэшин кэм тэмэ гы мэназ ина ата кэгэсна чэртэн гы лусэм гы янтэн лучэг мэнг дик зомжик к тэмчэ дух дэ жэна чок тэрэн ба нипа муш тэрэн ба сэн ба мау интонжна ата кэ кэгэ кэ кэ нэ сок кэм тэ юэн мар тэмэ цэкэ кэсна да тэмгэ чэшэм хэртэк гэшин кэ мар мар тэ омчэн ата кэгэ я тэмгэ чэшэм шиук дэмэг мэназ цомжина та чэртэн гы лус мэнг дик зомжик дэн гэгнэр гэгч шэчэн жанта яна ата чавс чэгэн чад ху дэ чожин жана дэмэг чэмчэ дух дэ жэна чок да ин тонжина та да не мэн гэ мэш тэни дарун чэг шэ гунуч не мэн сэмба мэн цомжина ата джекэб катэ дэн джекэб чэгчэн ла толох дун нэк шину гэ ак гэ чатэн гэ чэмгэ гэ шач утэр о да гонг гэ дэ цомжина ра чэртэн гэ чэхэн джекэ ина шу гэна мэр катэ ла сух ба гэ ата чэмгэ гэ шач байна ата чатэм чин гэн чэ дэн яна кэ не мэн гэн дэг чэг чатэм чин гэн чэ гэн зэ кэр гу а дэ гу гэ чатэм гэ джин хи тон тон сэ
1: рэ гэн ла гва джин чэ
2: Reining Knamba, Dichuji Ungi Tang Li, Chumkyung Dong Jilim Ninsen, Donson the Ninjo, Linsen Li, Zomjuba Dung Donzumba, Dungzen Somo Yin. Zomjung Yan Kroa, Hadjaja Hidang Jahi Donjub Yin. Dakloa Damjin So Yin. Jacob Dakloa, Ranjak Tirang Dung, Son of Rinchin Yin. Tang Jimmy Linsen Nung, Matu Yang Jinjil, Nikops the Demo.
3: Natsu Stima Tunism. Zatum Natsu Tunyam de Yu.
4: Zatumji Natsu de Tangyang Tarbun Jung were a song shu shaking yo.
3: Zatumji, Shemungji, Jersey Kerngtang, Ingen of Tanklashi Yun.
4: Zatum Yakub Kir, Jersey Jatum Yamla, a dear Chu Dingo Kir, Chi Jisu Yin.
3: Zatum Malar Kurvatan, Zatum Hobjung Shepa, Zatum Sasun Shepa, Zatum Song Shu Shepa. Zatum Vishu Shepajin, Natsu Temungan Chayin.
5: Dana Bijin Jetisul Jerguin.
6: Thornan Washkala Lunchen.
7: Thornan Washkala Lunchen.